0: አሰላሙ አለይኩም።
1: ሰላም
0: ወራህመቱላሂ
1: ወበረካቱ።
0: ትራንግ ሸይ ሰቢያ ሲሃ
1: ዘሽያና
0: አይ ቱኻ ሲግናል እሽታ ከሻን ከሻን ወድካ ለ ተሰ ሲግናል እሽታ ኡራን አቻ አቻ ና አላዳ ታንደር ነደር ቡንደር ወጨ ከታንደር ሆደር ቡንደር ወጨ ደባ ባስ ያ
1: ደምተላሽልኝ
0: ና አላዳ خير ወኪ አላዳ خير ወኪ ሻኖ ረሰራንገ ሻይ ተብያት ተሸዳ
1: አልহামዱሊላህ ምናን ኹማራ ቢራ ገርሚ ከማሻው ይመልገሪ ምኹልት ለሻሚ ሳይባት ሙዘራ ከራይ ዳይ ዘይነር ፓታሽ ወላ ማናቺ ቸርታ ድሪም ወየቺ ቢደቺ ቸሪ ድሪም ከና አምነ ጊዜ ድሪኒ ባስ ተፋክተን መፍቂጂ መታ ሳንታ ፕሎ ሸሮ ፕላቲካ የሩ ካቬዲ ጀቴ ጀብሪ ፓሃዋ ሚጂ ነሽ ፓሃዋ ላይ ታስኪኒ መታ ባስተሩ ስኒ አኳሩክ ና ወሰል ይሄ ደምረ ጋርሚ ፕሬዋዚ ዮ
0: ሰይዶ አጃ አምና ተሙ ነሰራ ዝዩታ ቢ ሃ ዘከ ቻብሪ ዲን ኪ ዳስቲ ከና ቸከላ ዳሲ ቢዳ ቱሰ ቆንዴ ሲግናል ከምዞሪ ቢ ኹ አጋ ትራይ ኪ ኹ ቸ ቢያ ካል ሚስ ነሽ ገና ከቸሪ ደ ሰሎሚነ ቢያ ጋወካ
1: አሰባውን ተመደኝ ወራዚራ ተመደዩ አዳውሰን ሞል ተመደዩ ደበላ ሰነ ማየማ ደከታ መስክሎ ዛም ዳይራን ተመደዩ ኦ ተመደዩ አሻዝማ ተመደዩ ኦ ኢስዋዚራ ተመደዩ ያኽሙ ወራዚራ ተመደዩ